0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ። ሰላም ዝኸበርኩም ሰማዕትና ሰማዕቲ ሬድዮ SBS ሎሚ ሓሙስ 28 ግንቦት 2026 ንሓደ ሰዓት ዘዳለናይ ትሕዝቶ ቀሪብና ኣለና። ፈለማ ህዝብታት ኣቦርጅንን ቶረስ ኣይላንደር ነዚ ሎሚ መደብና ንመሓላልፍሉ ዘለና መሬት ጥንታዊነቱ ምዃኖም ኣፍልጦ ንህብ። በዚ ድማ SBS ትግርኛ ንህዝብታት ውራንጅሩን ዋይ ውራን ናይ ሃገር ኩሊንን ዝሓለፉን ዘለዎን ዓበይቲ ዓዲ ክብሪ ይህብ። ኣብዚ ሰሙን ኣብ ውሽጢን ወፃእን ዝርከብ ህዝቢ ኤርትራ ንመበል 35 ዓመት ነፃነቱ የኽብር ኣሎ። ነዚ ምክንያት ብምግባር ካብቶም ኣብ 24 ጉንበት 1991 ናብ ኣስመራ ዝኣተዉ ናይ ፈለማ ተጋደልቲ ዝኾነ ዳንኤል ጋርዛ ብዛዕባ እቲ ኩነታት ንድሕሪት ተመሊሱ ስምዒቱ ኣካፊልና ኣሎ። ምስ ዳንኤል ጋርዛ ዝገበርናዮ ዕላል ካልኣይ ክፋሉ ሎሚ ክነቕርቦ ኢና። ብዛዕባ ውዕል ኣብርሃም ወይ ኣብርሃም ኣኮርድ ዝምልከት ሓደ ትሕዝቶ ኣለና። ልኡኽና ስደደልና ፀብጻብ እውን ኣሎና። ኣርእስታቶም ድማ በዓል ዒድ ኣልኣድሓ ኣስመራን መቐለን ሓዊስካ ኣብ ዝተፈላለዩ ከባቢታት ተኸቢሩ ውዒሉ፣ ጉዳይ ዶብ ምስ ኤርትራ ብግዜያዊ ስምምዕ ክድቅስ ኢትዮጵያዊ መንግስታዊ ትካል ሓቲቱ፣ ፕረዚደንት ኬንያ ነበር ዝመርሖ ጉጅለ ተዓዛቢ መረፃ ኣዲስ ኣበባ እትዩ ዝመፅእ ሶኒ ዝካየድ መረፃ ትግራይን ሸሞንተ ንቕጣታት ኣምሓራን ከም ዘይካየድ ቦርድ መረፃ ኣፍሊጡ ዝብሉን ካልእ ዝሓዘ ትሕዝቶ እዩ። ድሕሪ ዜና ክነቕርቦ ኢና። ንኹሉ መደባትና ንምክትታል ምሳና ሓቢርኩም ክትፀንሑ ዝዕድመኩም ኣዳላው ንቐርበን ዝመደብ ቤነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና። ንሎሚ 28 ጉንበት 2026 ዝተዳለው ዜናታት ተቐርበልኩም ፈለማ ኣርሳቶም። ኣብ ኣውስትራልያ ዓይነት ሓደ ሽኮርያ ማለት ታይፕ 1 ዳያቤትስ ንዝኸይወፅእ ክዳናጎ ዝኽእል መድሃኒት ኣብ ጥቕሚ ክውዕል ጸዲቑ። ካናዳ ብኢቦላ ንእተጠቕዓ ሃገራት ዲሞክራስያዊት ሪፑብሊክ ኮንጎ፣ ኡጋንዳ ወይ ደቡብ ሱዳን ዝመፁ ገያሾን 21 መዓልቲ ርእሶም ከግልሉ ክትሓትት ክጅምር እያ። ኣብዚ ዓመት ኣብ ስዑድ ዓረብ ዝግበር ናይ ሓጅ ጉዕዞ ልዕሊ 1.7 ሚልዮን ሰዓብቲ እምነት ምስልምና ተሳቲፎሞ። ኒው ሳውት ዌልስ ኣብ ናይ ፈለማ ግጥም ስቴት ኦፍ ኦሪጅን ብ22 ንዒስራ ተዓዊታ። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ኣርስታት ዜናኹም ክሳብ መፀኒሕኩም ሰማዕትና ዝርዝራቱ ይስዕብ። ኣብ ኣውስትራልያ ዓይነት ሓደ ሽኮርያ ማለት ታይፕ 1 ዳያቤትስ ንኸይወፅእ ክዳናጎ ዝኽእል መድሃኒት ኣብ ጥቕሚ ክውዕል ጸዲቑ። እቲ ናይ ሕክምና ዘይድ ዝበሃል መድሃኒት 8 ዓመት ዝዕድሚኦምን ልዕሊኡ ዘለዉ ዕድመን ክወሃብ ትካል ዘቴራፔቲክ ጉድ ኣድሚኒስትሬሽን ኣጽዲቑ ኣሎ። እቲ ሕክምና ዋህዮታት ምክልኻል ሕማም ኣብ ልዕሊ ቆስጠ ከም ዘየጥቅዑ ብምግባር ኣካላትና ንነዊሕ እዋን ኢንሱሉን ምፍራይ ከም ዝቕፅል ዝገብር እዩ። ቂላታት ከም ዝብልዎ እቲ ንክልተ ሰሙን ዝግበር ሕክምና ነቲ መዓልታዊ ኢንሱሉን ብመርፍእ ዝውሃብ ንኣስታት 2 ዓመት ከዳናጉዩ ዝኽእል እዩ። ሓላፊ ማሕበር ሽኮርያ ኣውስትራልያ ፕሮፌሰር ሶፋ ኣንድሪ ኮፕሎስ እዚ ዓብ ስጉምቲ ንቕድሚት እዩ ይብል።
2: That we can delay the onset of type 1 diabetes and you know this has
1: ainet hada shikorya ab mejemerta kenedanagwe khamnqil ezik mhiji kam zeytegebren tfelti kha

0: እዚ ዓይነት ምርምር ሓድሽ ኣገባብ እዩ። በዚ ሕክምና ኣቢልና ድማ ዕብየት ናይ ሽኮርያ ሓደ ከነደናግዮ ክንክእል ኢና ማለት እዩ። ኣብዚ ዓመት እዚ ኣብ ስዑድ ዓረብ ዝግበር ናይ ሓጅ ጉዕዞ ልዕሊ 1.7 ሚልዮን ሰዓብቲ እምነት ምስልምና ከም ዝተሳተፍዎ ተፈሊጡ። እዚ ሓጅ ን5 መዓልቲ ዝቕፅል ኮይኑ ሙቐት ልዕሊ 40 ዲግሪ ሴንቲግሬድ ኣብ ዝኾነሉ ዘሎ እዋን እዩ ዝፍፀም ዘሎ። ነጋድያን ኣብ ከረን ዓራፋት ዝእከቡ ኮይኖም ነቲ ካብቲ ኣብ እምነት ምስልምና ኣገዳሲ ንግደት ዝኾነ ፍፃሜ ንምስታፍ ኮይኑ ብድሕርዚ ንዲያብሎስ ከም ምውጋር ዝሕሰብ ምድር ባይ እምኒ ናብ ሚና ከምርሕዮም። ሰበስልጣን ስዑድ ዓረብ ንገየሽቲ ንዝወርዶም ዘሎ ብርቱዕ ዋዒ ንምቁፅጣር ማይ ፓራሶላትን መድበድን ብምዕዳል ድሮን ድማ ሕክምናዊ ክሊኒካት ብምቕራብ ናይ ዋዒ ፀገም ኣብ ምቅላል ይሰርሑ ኣለው። ኣብዚ ዓመት እዚ ሓጅ ኣብ ፅባሕ እቲ ኣብ ማእከላይ ምብራቅ ምስ ኢራን እስራኤልን ሕቡራት መንግስታት ኣሜሪካን ዝካየድ ዘሎ ግጭት እዩ ዝፍፀም ዘሎ። ካናዳ ካብ ብኢቦላ ዝተጠቕዓ ሃገራት ዝመፁ ገያሾን 21 መዓልትታት ርእሶም ከግልሉ ክትሓትት ክጅምርያ። እዚ ሓድሽ ሽጉምቲ ነቶም ካናዳውያን ቀወምቲ ተቐማጦን ካልኦት ኣብ ቀረባ እዋን ካብ ዲሞክራስያዊት ሪፐብሊክ ኮንጎ፣ ኡጋንዳ ወይ ደቡብ ሱዳን ዝመፁ ገያሾ ዝምልከት እዩ። ሚኒስተር ኢሚግሬሽን ካናዳ ሊና ሜትለጅ ዲያባ እቲ ኣብ ሰሜናዊ ምብራቅ ኮንጎ ተኸሲቱ ዘሎ ሕማም ንኣዋርሒ ክቕፅል ከም ዝኽእል ውድብ ጥዕና ዓለም ስለ ዘጠንቀቐ ኣብተን ዝተሃስያ ሃገራት ንዘለዉ ሰባት ዝኸውን መስርሕ ኢሚግሬሽን እውን ን90 መዓልትታት ክድስክል እዩ ትብል።
1: Temporary and permanent resident visas, electronic travel authorizations,
0: ቪዝያውን ቀዋምን መንበር ቪዛ ኤሌክትሮኒካዊ ናይ ጉዕዞ ፍቓድ ዘለዎም ሰባት ከምኡውን ግዜያዊ መንበር ፍቓድ ናብ ካናዳ ንምኻድ ኣይፍቀድን። ሰነዳት መገሻ ንግዚኡ ደው ክብል እዩ። ተጣበቕቲ ሃገራዊ ሰሙን ዕርቂ ኣብ ዝጅምረሉ ዘሎ ሰባት ብሓባር ኮይኖም ፍቕሪ ሃገር ንኸማዕብሉ ንምዕዳም ኣገዳሲ ናይ ደግመ ምስትንታን ዕድል ዝፈጥር ከም ዝኾነ ገሊፆም። ኣንቲሞኒያ ኣንድሪውስ ካብ ማሕበረሰብ ኢቮልቭ ዝመፀት ኮይና እቲ ናታ ጉጅለ ብህላዊ ንቕሓትን ናይ ዕርቂ ስልጠናታትን ዝህብ እዩ። ንሳ ከም ትብሎ እዚ ሃገር ሓደገኛ ሓድሽ ናይ ምክፍፋል ተርእዮ ትርኢ ከም ዘላ ትዛረብ። እዚ ድማ ኣብቲ ናይ እንቋዕ ናብ ሃገር መፃእኩም ዝምልከት ንሃገራዊ ፅምብላት ኣብ ኣንዛክ ደይ ዝተፈጥረ ኩነታት ከም ኣብነት ጠቒሳ። ናይ ቀዳሞት ህዝብታት ሰበይቲ ቢያንካ ግራሃም ካብ ዞባ ኪምበርሊ ንሬድዮ ኤንኣይቲ ቲቪ ኣብ ዝሃበቶ ሓበሬታ ኣብዚ ዓመት እዚ ሰሙን ዕርቂ ኦል ኢን ብዝብል ቴማ ዝተባዕለ ኮይኑ ኩላትና ዝሓሸ ማሕበረሰብ ንምህናፅ እጃምና ከነበርክት ከም ዘሎና ተዘኻኽር።
2: The reconciliation journey is one that we will continue to take. And I think Australia has a lot of work to do.
0: እቲ ናይ ዕርቂ ጉዕዞ ወትሩ ንቕፅሎ ጉዕዞ እዩ ከም ዝመስለኒ። ንቀዳሞት ህዝብታት ብኸመይ ይፀልዎም ኣብ ዝብል ኣውስትራልያ ምስ ዕርቂ ዝምልከት ብዙሕ ስራሕ ይፅበይ ኣሎ። መንእስያት ገና ነቲ ፅቡቅ ቃልሲ ቃልስዎ ኣለው። ኣብ ኣውስትራልያ ዝተፈላለዩ ባህሊ ንዘለዎም ሰባት ብሓንሳእ ከነብዕሎም ንቀዳሞት ህዝብታት እውን ከነብዕል ፅቡቅ ኣጋጣሚ እዩ። ኣብ ማእከላት ኢሚግሬሽን ኣሜሪካ ተዳጊኖም ዘለዉ እሱራት ርእሰ ቅትለታዊ ሞት ከም ዝወሰኸ መርመራ ኣሶሼትድ ፕሬስ ኣረጋጊፁ። ፕረዚደንት ዶናልድ ትራምፕ ኣብ ጥሪ 2025 ዳግም ናብ ቤተ ፅሕፈት ዋይት ሃውስ ካብ ዝምለሳት ሒዙ እንተወሓደ 10 ሰባት ብርእሰ ቅትለት ሞይቶም ኣለዉ። ካብ ጥቅምቲ ንነጅብ ድማ ኣብ ታሪክ ኣይሲኢ እቲ ዝለዓለ ቁፅሪ ርእሰ ቅትለት ምዃኑ ተመዝጊቡሎ። ክፍሊ ውሽጣዊ ፀጥታት ሃገር ኣብ ቤት ማእሰርቲ በርድ ኣይሲኢ ዘጋጥም ርእሰ ቅትለት ኣዝዩ ዘይንቡር ከም ዝኾነን እቶም ኣብ ቤት ማእሰርቲ ዝርከቡ ሰራሕተኛታት ድማ ነቶም ኣብ ትሕቲ ቀይዲ ዝርከቡ እሱራት ርእሶም ንኸይገድኡ ፅኑዕ ምክትታል ይገብሩ ከም ዘለውን ይገልጽ። ካብ ዩኒቨርስቲ ካሊፎርኒያ ሳን ፍራንሲስኮ ዶክተር ሳንጃይ ባሱ እቲ ኣሃዛት ኣብ ውሽጢ ስርዓተ ማእሰርቲ ዝርዘአ ሰፊሕ ኣእሙራዊ ጥዕና ዘመልክት ምዃኑ ይገልጽ።
3: proportion being so high, you know, essentially 1 in 5 deaths from suicide.
0: ብዘይካዚ እቲ መጠን ኣዝዩ ዓብዪ ምዃኑ ካብ 5 ሰብ ሓደ ብሰንኪ ርእሰ ቅትለት ከም ዝሞቱ ንፈልጥ። ርእሰ ቅትለት ኣብ ሓደ ሰብሐ ናይ ጥዕና ኣእምሮ ኩሉ ምርኣይ እዚ ኣገዳሲ እዩ። ብዙሓት ነፍሰ ቅትለትን ተፈፂሞም ሓደ ዓብዪ ፀገም ኣሎ ምህላው ዘመልክት እዩ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ምምሕዳሩ ነቲ ምስ ኢራን ዝግበር ውግእ ደው ዘብል ኣብ ዝግበር ዘተ ፍጹም ስምምዕ ክግበር ይፅበ ከም ዘሎ ገሊጹ። እቲ ፕረዚደንት ነቲ ምስ ኢራን ዝግበር ዘሎ ውዕል ሙሉእ ብምሉእ እኳ እንተዘይገለጾ ኣብቲ ብውዕል ኣብርሃም ወይ ኣብርሃም ኣኮርድ ዝተሰሜ ሃገራት እቲ ዞባ ምስ እስራኤል ንቡር ርክብ ንምምስራት ዝዓለመ ኣብ ናይ መጀመርታ ፕረዚደንታዊ ስልጣኑ ዝጀመሮ እቲ ምስ ኢራን ዝግበር ስምምዕ ነዚ ኣብ ግምት ዘእቱ ምዃኑ ኣተንቢህሎ።
4: I'm not sure we should make the deal if they don't sign. You want to know the truth? If they don't sign to join the Abraham...
0: أنت زي فري مومنت وعلكن قبرن خيل كوينو ዝስማዓኒ ኮነን ሓቂ ክትፈልጥ ትደልዶ ኣብቲ ናይ ኣብርሃም ኣኮርድ ወይ ውዕል ክፅምበሩ እንተ ዘይፈሪሞም ንሕና ከም ዘሎና ኣይንፈልጥ ኢና። ትፈልጥ ድሮ ሃገራት ኣለዋና፣ ብዓብዪ ሕቡራት ኢማራት ዓረብ ኣባይ ዓበይትን ተባዓት ሃገራትን ፅቡቕን ውፅኢታውን ምዃኑ ድማ ይሐጉሰና። ንሕና ትፈልጥ ኢኻ ንክፅምበሩ ኣትሪርካ ተሓትት ብዙሕ ክኸውን እዩ። ንስዑድ ዓረብ ፅቡቕ ምኾነላ ቀጠር ኩዌት ብምልኦም እስራኤል ነቲ ሓማስ ዝሸሞ ሓድሽ ናይ ክንፊ ሓለቓ ቀቲላቶ። እዚ ዝኾነ ነቲ ቅድሚኡ ዝነበረ ኢዝ ኣልዲን ኣላህ ኣሃድ ምስ ተቐትለ ድሕሪ ሒደት መዓልታት እዩ። ሰራዊት እስራኤል ከም ዝገለጾ መሓመድ ኦዴህ ኣብ ቃዛ ብዘጋጠመ መጥቃዕቲ ከም ዝተቐትለ ሓደ ዘመዱ ናይ ኦዴህ ንማዕከናት ዜና ሮይተርስ ኣብ ዝሃቦ መግለፂ ሓቢሩ። ሓማስ ግና ወጥ ዓብዪ መግለፂ እኳ እንተዘይሃበ ስድራ ቤት ግና ምስ ሰበይቱን ወዱን ኣብ ከተማ ቃዛ ኣብ ዝርከብ ጎርባብቲ ሪማላ ኣብ ዝርከብ ኣፓርትማ ኣብ ላዕለዋይ ደርቢ ከም ዝሞተ እዮም ዝገልፁ። ኣብ ስፖርት ኒው ሳውት ዌልስ ኣብ ናይ ፈለማ ግጥም ስቴት ኦፍ ኦሪጅን ብ22-20 ተዓዊታ። ሕጂ ኩዊንስላንድ ኣብቲ ኣብ መልበርን ዝግበር ፀወታ ነቲ ናይ ዘ ኦሪጅን ኣኽሊል ንምዕቃብ ክትዕወት ኣለዋ። ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ፐርዝ ክዘንብ ዝለዕለ 21 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ደበና እዩ ዝለዕለ 18፣ ኣብ መልበርን ብከፊል ደበና ዝለዕለ 17፣ ኣብ ሆባርት ክዘንብ ዝለዕለ 18፣ ኣብ ካምቢራ ክዘንብ ዝለዕለ 19፣ ኣብ ሲድኒ ክዘንቢ ዝለዕለ 22፣ ኣብ ብሪስበን እውን ክዘንቢ ዝለዕለ 22፣ ኣብ ዳርዊን ፀሓይ ኩዕል ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 71 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 114 ቅርሽን 1 ሳንቲምን ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲና ኣለና።

0: ኩራ ሰማትና ካብዚ ቀጥሉ ዝቀርብ ዝሓለፈ ሶኒ ዝጀመርና ኢላል ምስ ተጋዳላይ ዳንኤል ጋርዛዩ ድሕዛ መሰጋገሪ ናብኡ ክብሎክኒ
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: Starting a new life in Australia isn't easy.
3: A lot of companies have rejected me.
4: Sometimes I feel like, oh, I'm gonna quit, I've give up.
2: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
5: Your program will resume shortly.
6: sbs.com.au/tigrinya ab online wotrut wathwa marbab habreta ikhun. Wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu. SBS tigrinya msma agibkum ulodo? Ab facebookna atirum etizirrib katselwo. Hasabkum akafulun like gibarunan. SBS Tigrinya on Facebook.
0: ከምዚ ፍለጥ ኣብዚ ሰሙን ኣብ ውሽጥን ወፃን ዝርከብ ህዝቢ ኤርትራ ንመበል 35 ዓመት ነፃነት ከኽብር ቀኒ እዩ ነዚ ምክንያት ብምግባር ካብቶም ኣብ 24 ጉንበት 1991 ናብ ኣስመራ ዝኣተዉ ናይ ፈለማ ተጋደልቲ ዝኾነ ተጋዳላይ ዳንኤል ጋርዛ ብዛዕባት ኩነታት ንድሕሪ ተመሊሱ ስምዒቱ እንታይ ከም ዝነበረን ከምዝተፈፀመ ኩነታትን ኣዘንቲልና ቀዳማይ ክፋሉ ብሶኒ ኣቕሪብናዮ ነርና ካብቲ ዝገደፍናዮ ትሕዝቶ ክንቅፅሎ ኢና ናብኡ ከብለኩም
7: እታ መልእኽቲ ካብ ኢስያስ ዝመፅት መልእኽቲ እያ ትብል እዚ ስኡልካ ጠሊልካ ስኡልካ ነስመራ ምእታዊ ዝበሃል ነገር ክፀንሕ ኣለዎ ተጠንቀቁ ኩሉ ሰራዊት ኣብቲ ዘዝፍ ዘለዎ ቦታ ክፀንሕ ክኽእል ኣለዎ ሰራዊት ክኣትዩሉ ነስመራ ገለመለ ትብል መልእኽቲ ብመገዲ ሸሪፎ ገይራ ትመፅእ ማለት እዩ ብጣዕሚ እዩ ማለት ሽዑ ኣነ ዋላ ምንእሽተይ ከለኹ ሲ ዋላ ሰንሳይ ትደካን እያ በዚ ሕጂ ክትሪኦ ከለካ ምስ ዓበና ምስ ተምሃርና ምስ ኣበልና እሞ ከዓ ሰራዊት ንድሕርኣ ሕቁ ሂቡካ ኩሉ ግዜ ኣብ ዝኾነ ቦታ ማለት እዩ ኣድቫንቴጅ እንዲ ነቲ ኣድቫንቴጅ ዚ ኩሉ ግዜ ክትኩስ ክትምዝምዞ እዩ ዘለካ ምምዝማዝ እዩ ዝበሃል ኣዋላብቲ ከም ቃላብቲ ናይ ወታደራዊ ታሽ ምኸማ
0: ግን ኣብቲ ዋንቲ እስያስ ንምንታይ ከምኡ ዓይነት ውሳኔ ወሲኑ ኢልካ ተሓስብ ወይ ዝበሃል ዝነበረ እንታይ እዩ
8: ኤስቢኤስ ሬድዮ
0: ንምንታይ
7: ከምእታ ፕሪቴክስ ዝከረን እንታይ እያ ነራ መስለካ ፕሪቴክስ ነይረ ኩሉ ግዜ ናይ እስያስ ነገር ፕሪቴክስ ኣለዎ እንዲ እንታይ እዩ ዝብል ነቲ ዓመታት ዝተጋደልናሉ ነቲ ሳሕላት ገለመለ ነቲ ደጀና ነቲ ዝነበረ ንብረትና ነቲ ቦታና ገገዲፍካ ስኡልካ ጠልጠል እናበልካ ነስመራ ምክያድ ገለመለ ዝበሃል ነገር ገለመለ ኮሉ የብሉን ኣቦ ቦትኡ እቲ ናይ ሳሕል ቦታስ ከም ዘለዎ ሲኢንታክት ክፅን ኣለዎ ገለመለታት ዝብል ከምኡታት ዝመስል መልእክታት ነይርዎም ታ ሕጂ ኩሉ እቲ ዝርዝር ክዝክሮ ስለዘይክእል እቲ ዲተይልስ ማለት እዩ ብዝኾነ ግን
0: ስለዚ ተሓሳብ ሲ ማለት ፕሪቴክስ ትብሎ ዘለካስ እቲ መሪሕነት ብፍላይ ናብ ኣስመራ ኣይእቶ ዲ ዘስምዕ ወይስ ብሓፈሽኡ ዝተጋደልትስ ናብ ኣስመራ ክኣትወ ወይ ክተተሓዘ የብላና ኣስመራ እዩ
7: ወ ተከቢቡ ክፀንሕ ኣለዎ ኣስመራ እዩ ዝብል እዩ ነርኩ እቲ ታሽሙ እቲ ወታደራዊ ታሽሙ ክትሪኦ ከለካ ብኦፕሬሽን ለበል ኣውሪድካ ነቲ መልእኽቲ ክትሪኦ ከለካ እታ መምርሒ እንታይ እያ እቲ ንዓና ዝምልከተና ማለት እዩ ሰራዊት ሲ ኣብቲ ከባቢ ኣስመራ ድፋዕ ሒዙ ክፀንሕ እዩ እቲ መልእኽቲ ማለት እዩ ብከምኡ እዮም ተረዲኦም ሞ ኩሉ ሰብ ከዓ መምዕምም ኢሉ ማለት እዩ ግን ኣብ ኢሎም ክዛረብ ከልዮም ቀዳይ ነገርቲ መልእኽቲ ካብ እስያስ ስለዝኮነ ብፍላይ ካኣቶም ዛኣና ዝነበሩ ሓለፍቲ ኩሎም እቲ ናቶም ብቕዓት ይኹን ዋላ ናቶም ደረጃ ንናይ ትእዛዝ እስያስ ምቕባል እምበር ንዝቀም ኣቃወማ ዘለዎም ሰባት ኣይነበሩ
0: ስለዚ ብወታደራዊ ዓይኒ ክትሪኦ ከለካ በዓል መስምን ሓጎስ ከምኡ ዓይነት ውሳኔ ክውስኑ ከለዉ ከምኡ ዝበሃል የለን ሰራዊትና ኣብ ሓደጋ እዩ ክወድቕ ኣብ ዝበፂሕና ንምለሰሉ ወይ ከዓ ድፋዕ ሒዝና ጠጠው ንብለሉ ኩነታት ኣይክህሉን እዩ ኢሎም ክውስኑ ከለዉ ኣንጻር እቲ መሪሕነት ወይ ድማ ኣንጻር ትእዛዝ ይኸዱ ኣለዉ ዶ ኢልካ ትሓስብ ኣብቲ እዋንቲ ማለስ ከምኡ ሓሲቦም ከምኡ ተባሂሉ ዶ ወይስ እንታይ ብድሕሪ ዝመፅእ እንታይ ዝሰዕበ ክመት
7: ካብ መስን ሓጎስ ዳሕራይ እ ሰምዓ ዘለኹ እዚኣ ኣብ መንጎሲ ዕልና ኣላ ወይ ነቲ ነገር ገምጊምናዮ ገለ ኣይንፈልጥ ኢልና ነርና ዝኩሉ ዓመታት ክሓልፍ እዛ መፅሓፍ ተፃሒፋ ምስ ረኣየ ኸዋ ግን ኣነ እውን ደዊ ኢለ ሓይቲ ኮን መስፍን እዛ ከምዚኣት ከምዚኣ ነራ ገለ መለለስ ሓደሓደ ኢንሳይት ክገብረለይ ሓደሓደ ነገር ሓይተ እዩ ኣነ እውን ሕጂ እንታይ እዩ እቲ ነገር መስለካ ኣብቲ እዋን እቲ ኮይና ከምዚ ንሓስብ ነርና ወይ ከምዚ ነርሱ ኩነታት ኣነ ንዓይ የፀግመኒ ብዓቕመይ ብናተይ ደረጃ መንግስታት ክቀሙ ዝኽእሉ ኣይኮነ ነሮም እቶም ሳና ጥራይ ዘይኮነ ዋላ እቲ መረዳእታ ንባዕሉ ከመይ ጀሪ ዘቕርቦ ነሩ እቲ መረዳእታ እታ ዝበልኩካ ፕሪቴክስት ሕጂ ኣነስ ዝከረኒ ሰገጥ ክተብሎም ፈቲናያ ዋላ ጀኒኒቲ ዝመስል ወይ ከምዚ ፅቡቅ ነገር ዝመስል እውን ነይርዋ ሳሕል እቲ መዋልና ዝተገበልናሉ ጠጠንቂናዮ ክንከይዳ ይኮንናን ገለገለ ዝብል ዓይነት ከዓ ነይርዎ እዩ ዘረባቲ ዘረባ ማለት እዩ ሕጂ እንስታት ኩሉ ሓዊስካ ከምቲ ኩሉ ግዜ ዝኸይድ ማለት እዩ እቲ ብውሽጢ ዝሓስቦ ንሱን እቲ ሱ ዝብሎን በበይኒ እዩ ናይ እስያስ ኩሉ ግዜ ሳተፀገም
0: ስለዚ ኢንሃንድሳይድ ማለሰ ሕጂ ኮንካ ክትሓስቦ ከለካ ወይ እውን ኣብ ማእከልኩም ዝዝረብ እ ኣብ ውሽጡ ስ እንታይ ሃቐና እዩ ነይሩ እንታይ ሞቲቭ እዩ ነይሩ ከምኡ ዓይነት ክውስን ማለሲ ከም ዝበልካዮ ምናልባት ከም ምክንያት ኣቕሪቦ ኣሎቲ ካብ ሳሕል ጠቕሊልካ ምውፃእ ዝበሃል ነገር የለን ዓይነት ማለሲ ፅቡቅ ዘስምዕ ግን ብድሕሪኡ እንታይ ኢልካ ተሓስብ ሕጂ ክትሓስቦ ከለካ
7: ብብዙሕ ነገር እንዲካ ትሪዮ ሓደ በቲ ወተሃደራዊ ፍልጠት ናቱ ክሳብ ክንድኡ ከነይሩ ድዩ ማለተይ ሲ ሰራዊት ጎይ ዘሎ ኣባይታ የለን ንስ ኣብ ዓዲ ምሊብ እዩ ዘሎ ነቲ ኩነታት ከም ግቡእ ክርድኦ ይክእል እዩ ክትብል ትኽእል ኢካ ደተሓደ ወገን ማለተይ ሲ ኩሉ ነገር ርኢና ክንዛረብ ምእንቲ ትገምጋም ነቶም ሰምዑ ዘለዉ ሲ እስያስ ዝኣክል ከይሓሰበ ከየበለ ዛረብ ድዩ ገለታት ክብሉ ዝኽእሉ ሰባት ተልዮም ማለት እዩ ከም ሓቂ ክትሪኦ ከለካ ግን ንሕና ትገምጋም ኣነ ብምንታይ ክሪኦ ዘሊ ምስለካ በቲ ወተሃደራዊ ኩነት ኣባይታ ዝነበረ ዝግበር ዝነበረ መስዋእቲ ዝክፈል ዝነበረ ሲ ሰራዊት እንዳሃደ መልካ ከሎ ሲ ነቲ ኣጋጣሚ ተጠቂምካ ነቲ ዝነበረ መስዋእቲ ይኹን ካልእ ነገራት ኩሉ ክትሕፅርን ክተውሕድ እንዳኢኻ ወተሃደራዊ ኩነታትካ ክገዝኣካ ዘለዎ እምበሪ ካልእ ፖለቲካዊ ውሳነ ብደገ ክመፅእ ኣይንተግብአን ሕጂ ክትሪኦ ከለካ ምኳኒ ምስ ኩሉ ንሕና ንሰምዖ ዘለና ምስቲ ናይ ዝተፈላለዩ እዋን ዝመፅእ ምልክት ሕቶታት ግን ዓብዪ ካልእ እስካንዳል እዩ ነይሩ ማለት እዩ ግን ከዓኒ እዚ ከምዚ ዓይነት ታሪክ ዝገርመካ ኣብ ናይ ኪባ ነገር ክርኢ ከለኹ እዛ ኪባ እንታይ እዮም ዝብልዋ ኪባ ሊብረ ትበሃላላ ሓንቲ ዶክመንተሪ ኣብኡ ክሪኣ ከለኹ ሲ ዝገርመካ ተመሳሳሊ ስቶሪ ኣንቢበ ነይረ ወይ ከዓ ርአ ነረ እንታይ ኣትብል ነራ ክልተ ብክልተ ወገን ዝኣቱ ነይሩ ሰራዊት ናይ ኪባ ንመሽሙ ነቲ ናብታ ካፒታል ሲቲ ናብ ሃባና ገሊኦም ከዓ ብካልእ ቦታ ከዓ ናብ ካልእ ዝኣተዎ ነሮም ሕጂ እቶም ምስቶም ሃባና ዝነበረ ሓደ ወተሃደራዊ መራሒ ከም በዕሉ ወዲ ሓጎስ እዩ ነይሩ በቲ በዕሉ እዚ ፊደል ካስሮ ከዓኒ ንበዓል ሰንዲጎ ገለመለ እዩ ከይዱ ሕጂ ንሃባና ስለዘይኣተወ ምንካ ትብሎ ሲ እዚ ፊደል ካስሮ ዳርጋ ነታ ሱ ዝኣተዋ ነታ ሳንዲጎስ ንዓ ዋና ከተማ ትኾን ኢሉ ነይሩ ዝገርመካ እዩ ማለት ስ ታሪክ ሲ ኣብ ኩሉ ኢካ ትሰምዖ ማለት እየ እዚኦም
0: ስለዚ ንክብሩ ክበሃል ስኒ ኣብቲ እሱ ዘለዋ ክትከውን ነይርዋ ማለት እዩ
7: ንሱ ዘለዋ ቦታ እቲ ኣነ ዘለኹ ኣሳያታ ዋና ከተማ ትኾ
0: ስለዚ እዚኣ ናብ እስያስ እንተምፂናያ ስኒ እስያስ ኣብ ሳሕል ክኸውን ድሌት ነይርዎ ኢልካ ትሓስብ ማለት እዩ
7: ኖኖ ከምኡ ዘይኮን ክትብ ዘለኹስ እስያስ ስለዘይነበረ እሱ ዘይብሉ መዓልትታት መራ ክንኣቱ ሰይገልየን ማለት እዩ ኣነ ኮይኑ ትስማዕኒ ግሎሪ ሲ ግሎሪ ካልኦት እዮም ክወስድዎና
0: ፅቡቅ ድሓን ናብቲ ክስታይ ንመለስ እዚኣ ማለሲ ኣብሪሕካ ኣለካ በቲ ዝስማዓካ ኣብቲ እዋን እቲ ዝተሰማዓካ ገሊፅካ ኣለካ ኣብቲ ኮመንት ዝፀሓፍካዮ እሞ ኣብ ቤት ገርግሺ ካ እቲኻ ኣስመራ ብዓይንካ ትሪኢ ኣለካ ስድራኻ ናይ ቁሩብ ሜትሮ ወይ ኪሎ ሜትር ገለ መለክተ ኪሎ ሜትር ኣቢሎም ርሒቆም ኣብ ዝነበረሉ እዋን ካብኡ ንከረን ገፅኩም ኢኹም ከይድኩም ማለሲ እቲ ናፍቆት ኣሎ ኣሕዋትካ ናይ ምርኣይ ስድራኻ ናይ ምርኣይ ነይሩ እንታይ ተሰሚዐካ ማለት እዩ ኣብቲ ከባቢ ስመራ ከለካ ግን ናብ ገዛካ ዘይምካድካ ብኡ ብኣቢልካ ድማ ናብ መገዲ ኸረነቲ ሰራዊት ዝኸይድ ዝነበረ ናይ ኢትዮጵያ ምስዓብ ወይ ምዕጋት ናብ ዝብል ስርሒት ኢኹም ከድኩም እቲ ዝነበረካ ስምዒት እንታይ መስላ
7: ኣጋጣሚ ከለካ እዛ ነገር እዚኣ ድሕሪ ክንደይ ዓመታት ሽዑኡ ዝነበረ ዝኽርታት ኣብቲ ቀዳማይ ዓመታትን ቲድሕሪ ድሕሪ ዝመፅእቲ ዝኽርታት ናመፀካኒ ዝኸይድ ኣነ ዝገርመካ ሓደ ካብተን ዓበይቲ ነገር ዝኽሪ ሕጂ ተመሊሰ ክሪኦ ከለኹ ኣብ ቤት ገርግሽ ንሰጣሕና ገዛና ክንከይድ ኢና ማለት እዩ ካብ ሕጂ በቃ ኩሉ ተወዲኡ እዩ ኣትሊስት ሰይፍልሲ ካብዚኣ ንኣልፎሮማያ ገዛውተይ ኣቤት ገብግሽና ኣልፍረናያሲ ብዙሕና ኣይኮነን እዚ ኩሉ መገዲ መፂና ስለዚ ገዛስ ክኸይድ እየ ማለት እየ ስድራይ ስክሪእ ኒ ኣደያ ነራ ምስ ኣሕዋተይ ክልተ ኣሕዋተይን ባስከ ሰለስተ ኣሕዋተይን ኣደይን እየ ማለት እየ ስመራ ኣነ ገዲፈዮም ግን እቲ ሓደ ኦረዲ ንዓዲ እንግሊዝ ወፂ ነይሩ ክምሃር እቶም ክልተ ግን ገዲፈዮም ኣነ ዘይፈልጦ እምበር እቲ ሓደ እውን ወፂ ነይሩ ሓንቲ ጓልን ኣደይን እየን ኣብ ገዛ ተሪፈን ነይረን ማለት እዩ ሕጂ ናብዚኦም ክኸይድ ውዱእ ገይረ ምስ ሓሰብኮ እንታይ መፂ ንሽዑ ወይለይ ሕጂ ከዓ ባፀገም ኣሎ ካልኦት ዓበይቲ ኣሕዋተይ ዝተጋዘሉ ቅድመይ ነይሮም ተሰውኡ ማለት እዩ ሕጂ ናቶም ከዓኒ ድሃይ ገይረ ይፈልጥኒ ከምዚ ኣለዎ እየ ዝፈልጥ ዋላ እኳ ከምዚ ኣክቲቭሊ ኣበይ ኣለው ከም ኢለ ካሓቲ ገለመለ መልክዕ ስለዘይነብሩ ኣብትገድሊ ብዙሕ ክተሓተተን ኢኻ ግን ነቶም ዝፈልጦም ሰባት ሓደ ዘመደይ ነሩ ንቀረባ ሓላፊ ገለመለ የልዕለሉ ብገለምሽ ነቲ ዘረባ ሸፈፍ ብሎ ኣበይ ዳክፅኦን ሕሞ ናይ ግድን ዝኩሉ ዓመታት ገለመለ ኢሎም ኤኒወይ ሓደ እንዳ 8 ብርጌት ትበሃል እዛ ኣብ ዓዲ ያቆብ ዝነበረት ናይ 78 ኣብኣ በተንታን ክታብ ተረጊፁ ክኸውን ይኽእል ኣብኣ ከምተሰውዑ የፈልጥ እቲ ካልኣይ ከዓ ኣብ እንዳ 23 ኣይንክ ክፍላ ፃዕዳ ገለ ይመስለኒ ኣብ ብርጌድ 23 ከም ተሰውኡ እዚኦም ዓበይቲ ኣሕዋተይ ማለት እዮም ሕጂ እንታይ ተዘኪሩኒ ኣደይ ተሰብከይደ ሕጂስ ኣበይ ኣለ ኣሕዋትካ ክብለኒ ስለዚ እንታይ እ ክብላ ኣለ ደይ ገለለ ኣብ ካልእ ጭንቀጣትእየ ማለት እዩ ሕጂ መስመራ ገዲፍና ንማይ ተመናይ ክንከይድ ከለና ገዛና ዘይምኸድና ዘርጋ ከምዚ ሓውሲ ረሊፍ ከምኡ ወይ ተሰሚዐኒ ስትረንጅ እቲ ጉዳይ ኣፍኮርስ ግን ንዓይ ምስ ዝነበረኒ ክሳይ
0: ምክንያቱ ክትሪኦም ገፅ ስድራኻ ስኒ ኣይ ከቢድካ ማለት እዩ
7: ካቶም ዓበይቲ ለባማት ንፉዓት ምሁራት ገለመለ ምሻ ኣለካ ኣብ ገዛ ካምሽንናትካ ሄዳርክለካ ኣነ እቲ ናይ መጨረሽታ እየ ኣቶም ሰብዓይ ካብቶም 8 እታቶም ከዓ ቀዳማይን ካልኣይን ሳልሳይን እዮም ቀዳማይ ኣብ ጀባ ዝነበረ ኦረዲ ከይዲ ይብገሩ ሕጂ ናይ ብሓቂ ዝገርመካ በቃ እዚኣቶም እዚኣተው ስኣነ ኣትየ ማለት ድዩ ገለለስ ነብሰይ ክሳይ ገርያ ካልኦት ካብኡ ንላዕሊ ከዓኒ ጎረባብትና ተኸባቢ ባርዚል ከዓ ዝነበሩ ተኪአን ንኪአለን ዝበሃሉ ደቀ ቦይተክለ ዳድኳን ኣላ ተኸባቢኒያላ ዳዲ ፀሃይቱ ዳ ቦይተክለ ገለ ንብላ ደቆም ከዓ ነይሮም ንዓና ኢንስፓየር ዝገብሩና ገድሊ ክንከይድ ንፉዓት ከምዚ ተባእሲ ሓቡ ዘለዎም ምሻ ኣለዉ ካ ንፉዓት ሰባት ከምዚ ዝበልኩካ ግርማይ ሰመረ ዝብልዎ እውን ማዝ ሰመረ ሰብኣያ ነዚ ዶክተርሰይቲ
0: ዶክተር ፍፁም
7: ወሰይ ዶክተር ፍፁም ንዓ ሓዋ እውን ግርማይ ሰመረ ዝበሃል ነሮም እዚኦም ኩሎም ንዓይ መዋፅእተይ ንዓይ ኢንስፓየር ዝገበሩኒ ከምዚ ሰብኡት ንክንከውን ክንደፍር ዝነበረና ባክግራውንድ ገለመለ ቅርቢ ክታይ ክንገብር ዝገበሩና ሰባት እዮም ነሮም እዚኣቶም እውን ኣይኣተውን ብፍላይ ተኪአን ንክዕለን ብቀረባ ፈልጦም ረኪበ እዮም የርአ ተኪአ ብፍላይ ኣዝዩ ቀረባ ንዓይ ዝነበረ ቀፃሊ ኣብ ኣስመራ ዝጎድጎስ ዝነበረ ወረቐት ከይዱ ጥቅዕ በዕሉ ገለገለታት ዝነበረ እዩ ምሳይ ቀረባ ቅርበት ነይርዎ እዩ ቁርብ ዕድመ ሕልፍ ብለኒ ነይሩ እዩ ግን ኣፀቢቐታሽም ዝቀርቦ ሰብ ነይሩ ብጣዕሚ ከዓ ዝፈትዎ ነይረ ብጣዕሚ ንፉዕ ወዲ ደፋር ኣብ ዝኾነ ብኣስድዩ ወለ ምሻ ለካ ናይ ከባቢ ናይ ገዛውትካ ናይ ገለ ከምዚ ተንቆ ሰብ ከምኡ እዩ ነይሩ እሰብ እዚ ከዓ ተሰው እዩ ኣብቲ መጨረሽታ ዝገርመካ
0: ስለዚ ትፈልጥ ነርካ ማለት ከምዝተሰው ሽዑ
7: እዎ ፈልጦም እየ ነ ክትኦም ከዓ ረኪብዮም ነሩ ብኣካል ረኪብዮም ነሩ ሓደ ኣብ ድሕሪ መስመር ኣብ ከባቢ ኮይናት ናይ ባረንቱ ናይ 85 ረኪብየ ነረ እቲ ሚክኤል ተዓቢ ማለት እዩ ንፍዑ ነሩ ስመር ሓጋንታ ክመይ ዝኣመሰልቲ ዋጋእ ክንደይ ጥኢት ተወጊኡ ግን ስቲ ንቕፅል ነይሩ እቲ ኩናት እንዳተወግዒ ከሎስ ክምስ ክንደይ መጓእቱ ዕዳዊ ገለመለ ተወጊኡ ከሎ ኣዝዩ ኩሉ ሰብ ዝምካሓሉ ኩሎም ዝዛረብሉ ቶም ብፀት ክትዕሎም ከለካ ገለመለ በቃ ዝንእድዎ ዝነበረ ሰብ እዩ ኣጋጣሚ ረኪበ የንዑ ብወዲ ሓደ ወዲ ውርርዋ ንብሎ ወዲ ነይሩ ምሳና እሱ መፂኡ ሎም ክዕለ ምስ በለኒ ከይደፍቲ ሩባታት ናይ ጀርበት ዝብሎ ቦታ ኣብ ክሕፀቡ ነብሶም ፀኒሖም ረኪበ እየ ማለት እዩ ናይ ድሕሪኡ ከዓኒ ናረኪበ እቲ ተኪአ ዝብሎ ዘሎ ተኪአ ከዓኒ ኣብ ግንባር ሓልሓልካ ኦፕሬተር ናይ ወዲ ልብሱ ኮይኑ ፅኒሕኒ ንስኡ ከዓ ተረኪብና መፅሓፍቲ ከማ እንተላዊጥና ገልዓና ብዝሓሸ ቦታ ስለዝነበልኩ መፅሓፍቲ ገለመለ ነይሩኒ ከምዚ ልቢ ወለዳት ገለመለ ሂበዮ የዕሊልና ካልእ ሰብ ኮይኑ ፀኒሕኒ ህደ ኢሉ ከምቲቀደሙ ዘይኮነ ምክንያቱ ዲስፕሊን ናይ ወታደር ገለመለ እዚ ከዓኒ ኣብ ዝሓል ከዓ ንሱ ከዓ ኹም ተሰው እዩ ሕጂ እዚኦም ከዓኒ ንዕኦም ገዲፈ ኣነስ መርኣቱ ስለ ዘለኹ ቅቡብ ክሳይ ስማዓ ነር ግልቲ ነይሩኒ ማለት እዩ ሕጂ ነዚአን ኩለን ሕልፍ ኢለናለይ ንሳሓል
0: ከረንገጥና እንተተብገስናስ ከምዚ ምሻለካ ንግዜ እዩስ ከም ዕረፍ ከም መህደሚ ጌርካ ራይ መወዳእታ ማዓዚኻ ማለት ናይ መጀመርያ ክብለ ብድሕሪኡ ናብ ኣስመራ ተመሊስካ ማዓስ ኣቢሉ ተመሊስካ ስንምስ ስድራኻ ተራኺብካ ማለት እዩ ብድሕሪ ዝኾነት
7: ሽዑ ከይድና ናበይ ከይድና ማለት እዩ ንቲ መንገዲ ቀፂሉ ኣብ ዕላ ብርዕድ ከባቢ እቲ መብዛሕትኡ ሰራዊት ጠጠው ኢሉ ነይሩ ኣብኡ እቲ ሰራዊት ዳርጋ ሒዝናዮ እንዳማረኽና ጠጠው እንዳበልና እንዳገለመለ ከረን ኣቲና ማለት እዩ ኣብ ከረን او كوفيلا مالتي كم از مالتي كمتي كوماند بوست مالتي نايت زلعل نايت كور تنكالوت كل سراويتات قل اقر اقر خساب باركا خساب سودان كيدن مالتي خساب تساني نتزنا برا سراويت زلو عدقو كبانك تات حيزو وزخده تنزر كبان جنزر نهي ارترا بانك نسو من زخده نيرن كل انساسن اواتا خيبان برا تاين برا نزقر مكاسي انا خرطن قوص ارس جنزر قلل حراج يرومي مسمسة جنزر قوتا اكيونا بتري كورسي 5 مليون دينا قلل فقيدنا نحنا بوغرنا مالتي إذن هذا أتوت خالو تاب إيدهم زنفرن نربط كالوت بحفظ ولا بنزل يرخون خيلي جن كحمش تميلين زي بحد بنزل يرم صندوق غير ما مسمن كوز إيرنا أركبنا يمتون كتوان إحنا ما ندري هجي إنشاف غيرنا بحرقل زي خالي نسمرة بعد نيروسي نسمرة نسمرة كم زي بحث نسكرة تأمي ليك بعد زنفرة نسمرة متينا أبقى أني وأتي ما ندري جزاي تركون كأنيو كيدا شو كأنيو مسحدرنا كيدا خان جزانا مالتي. بذات خلكوا قط أنا عدي أين برت النبساوة هديما أنا تو أبتو خان شو لنا هذا أبتو بيتنا مالتيو كم زي نيفي هذا ترى رسب إيش الجرانت في المرة أبي تجار اللي قبل ما ليلو كأوت حد ما عدي حق حفتين هلا النبساوة هديما نيرة. أبي تسب مالتي كيدا أنا حن جزاء والحرس زي بلو أزمار قبل ما نجن. أثيو ما لو على إذا لسه على إذا خفتن قال ملأ أن حنتم جرابت قال ملأ زفلتن وميرن حقوي سن بس حدا خاقوي هين أنا قلنا والحنتي سن بتكون خمسة بلا كاسي ستيل تحت خمسة هذا ملأ إذا لا تكون في السمعني ستيل حجون كستعيني رمادتي
0: لازم ملو أحاجوس أيكون الكان مالتي بتحدو قلنا أيكون كاعد يفكر كورا سمعتنا زي ميسي تقادة لي دانيال غارزاز غبرناو ملو تحستو كان عربي كالنان بحسرات كيزي أبزخون ساعتكنا bsbs.com.a/sgrinya ويد ما bsbs فيسبوك آتيخم وبيلكم دمانا بمربب حبريتانا آتيخم كسم عطقوليخم أبنا يوتيوب چانلنا bsbs تغرينيا آتيخمون أبزخون ساعتكسان حكم يخسم عطقوليخم በዛ ናይ ዳዊት ነጋ ወዛ ማይትብል ናብ ተዘቅጥል ተሕስቶ ክንሰግር ኢና

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም። ካብዚ ቀጺሉ ዝቐርብ ትሕዝቶ ሰሙናዊ መደብ ምንባር ኣብ ኣውስትራልያ እዩ። ኣብ ናይ ሎሚ መደብና ብዛዕባ ነዳዲ ኢና ከነተኩር። ዓይነታት ነዳዲ ኣብ ኣውስትራልያ ዝብል ኣርእስቲ ክህልዎ እዩ። ዋጋ ነዳዲ ኣብ ዘይረግዓሉ ኩነታት ኣብ መላእ ኣውስትራልያ ዘለዉ መራሕቲ መኻይን ነዳዲ ንምዕዳግ ብዙሕ ገንዘብ ይኸፍሉ ኣለዉ። ስለዚ ነዳዲ ኣብ ትመልእሉ እዋን ናብ ዝሓሰረ ናይ ነዳዲ መዕደሊ ነቕጣ ምኻድ ርትዓውድ እዩ። መልሲ ናይ ዝሕቶ ነፍሲ ወከፍ ማኪና ዝደልዩ ዓይነት ነዳዲ ስለ ዝፈላለ ብቐንዱ ኣብ ዓይነትን ድልየትን ሞተርካ እዩ ዝምርኮስ። ኣብ መዕደሊ ነቕጣታት ነዳዲ ዝርከቡ ቀንዲ ዓይነታት ነዳዲ ዝተፈላለየ ደረጃታት ናይ ኣንሊድድ ፔትሮል፣ ኢታኖል ብለንድድ ፔትሮል ከምኡን ዲዘልን ይርከብዎም። ሰለስተ ቀንዲ ናይ ነዳዲ ፔትሮል መስመራት ኣለዉ። 91 ኦክቴን ነዳዲ፣ ስሩዕ ዘይተጻረየ ነዳዲ ኣንሊድድ ፔትሮል፣ ፕሬሚየም ኣንሊድድ 95 ኦክቴን ከምኡን 98 ኦክቴን ነዳዲ። እዞም ቁፅርታት እዚኣቶም ኣብ ካልኦት ሃገራት ካብ ዘለዉ ዓይነታት ብዝተፈላለየ መዐቀኒታት ብቕሩብ ክፈላለዩ ይኽእሉ፣ ኮይኑ ግና ማዕረ ባህሪ ከም ዘለዎም ዘክ ኣማን ገሊጹ ኣሎ። ንሱ ፕሮፌሰር ኬሚካል ኢንጂነሪንግ ኮይኑ ኣብዚ እዋን እዚ ኣብ ዩኒቨርስቲ ዌስተርን ኣውስትራልያ ምክትል ቻንስለር Enterprise Education.
5: So if you go to the US, for instance, you'll see low, medium, and high grade octane are traditionally labeled 87.
4: ናብነት ናብ ኣሜሪካን ተኸድካ ትሑት ማእከላይን ልዑልን ደረጃ ኦክቴን ትርኢ። ብልምዲ 87፣ 89 ከምኡን 91 ዝሽፍን እዩ። እዚኣቶም ኣብዚ 91፣ 95፣ 98 ዝበሃሉ እዮም። ኣብ ነፍሲ ወከፍ መዳይ እቲ መንግስቲ እዩ ነቲ መፀውዒ ዝመርፆ። ኣብ መወዳእታ ግን እቲ ሓቂ ኣብ መላእ ዓለም ዝተዋሃደ እዩ። ኤምሪት ኦክቴን ነቲ ነዳዲ ቅድሚ ግዜኡ ንኸይነድድ ዝገብሮ ተቃውሞ ዝቆፃፀር እዩ። ጄምስ ዊልያምስ ብዛዕባ እዚ ይገልጽ። ንሱ ኣብ ሮያል ኣውቶሞቲቭ ክለብ ቪክቶርያ ወይ ኣርኤሲቢ ሓላፊ ፖሊሲ እዩ።
6: So the octane number on the bowser shows how resistant.
4: ኣብቲ መቕድሒ ቱቦ ዘሎ ቁጥሪ ኦክቴን ነቲ ሞተር ዝኩሕኩሖ ነዳዲ ብኸመይ ከም ዝምክቶ ዝሕብር እዩ። እቲ ቁጥሪ ብዛዕበየ መጠን ብኡ መጠን ድማ እቲ ዓይነት ናይቲ ነዳዲ ዝበለፅ ዓይነት ነዳዲ ማለት እዩ። ዝለዓለ ናይ ኦክቴን ደረጃ እውን ብዝለዓለ ዋጋ ዝግዛእ ማለት እዩ። ይኹን እምበር ዝሓሸ ብቕዓት ሞተር ወይ ቁጠባ ነዳዲ ከምፅእ ኣይክእልን እዩ። ካብ ኣርኤሲቢ ሚስተር ዊልያምስ ከም ዝብሎ ልዑል ብቕዓት ዘለዋ ወይ ናይ ስፖርት መኪናት ዝውር እንተዘይኮይንካ ብኣንሊድድ 91 ብዋጋ ዝዋፅእ ብዙሕ ኪሎ ሜትራት ብመንፅር መጠን ነዳዲ ትጥቀመሉ ዝበለፀ ኣማራፂ እዩ ይብል።
6: So if you're driving a conventional vehicle, say a small to medium SUV or a hatchback, you will get
4: ድሃን ዝኾነት ናይ ምሾት መኪናት ዝውር እንተሆንካ ናብነት ንእሽተይ ናይ ማእከላይ ናይ SUV ወይ hatchback መኪናት ዝውር እንተሆንካ ከምቲ ካብ ቴስአን ሓደን ኩንዱ ዝኣክል ካብ ቴስአን ሸሞንተን ናይ ነዳዲ ጠቕሚ ክትረክብ ትኽእል ኢኻ። ልክዑ ቴስአን ሓደን ዝሓሰር ዓይነት ነዳዲ እዩ። እዚ ማለት ግን እቲ ዓይነት ቴስአን ሸሞንተን ንመኪናኻ ሕማቕ እዩ ማለት ኣይኮነን። ልዑል ኣቕሚ ዘለዋ መኪና እቲ ዝለዓለ ደረጃ ኦክቴን ክትወስድ ኣለዋ። በቲ ካልእ ሸነኽ ድማ መጓዓዝያኻ ዝለዓለ ነዳዲ ኦክቴን ክትወስድ ኣለዋ ተባሂላ ተሰሪሐ እንተ ኮይና ቴስአን ሓደን ምጥቃም ተመራፂ ኣይኮነን። እቲ ኣብ ውሽጢ ናይ መኪናኻ መኽደኒ ነዳዲ ወይ ኣብቲ ማንዋል ናይ መኪናኻ ክትጥቀመሉ ዝግባአካ ደረጃ ኦክቴን ዝሕብር እዩ።
6: That if you do use the incorrect petrol type, this can affect not only
4: you. ድኾነ ግን እቲ ጌጋ ናይ ነዳዲ ዓይነት እንድሕር ተጠቂምካ እዚ ንናይ ነዳዲ ኣድማዕነት ንክንደይ ዝኣክል ርሕቀት ክትከይድ ትኽእል ጥራይ ዘይኮነ ወፃኢታትን ግዜን እርጋን ዕንወት ሞተር መኪናኻን ከስዕብ ዝኽእል እዩ። ከምኡን ነዳዲ ፔትሮል ኣብ ናይ ናፍጣ መኪና ከተእትዎ ይብልካን። ብናፍጣ መኪና ትዝውር እንተሊኻ መኪናኻ ምስቲ ባዮዲዝል ተሓዳሲ ነዳዲ ባዮዲግሬደብል ዓይነት ነዳዲ ትሰማማዕ እንተ ኮይና ክትፈልጥ ኣሎካ። እንተዘየሎ ነቲ ስሩዕ ናፍጣ ክትጥቀም ይግባእ። ናይ ኣውስትራልያ ቀንዲ ልሙድ ዝኾነ ኢታኖል ፔትሮል ኢቴን ኣሎ። እዚ ዓይነት ፔትሮል 10 ሚኢታዊ ኢታኖል ዝሓዘ እዩ። እዚ ኢታኖል ዝበሃል ካብ ተኽሊ ዝርከብ ነዳዲ ኮይኑ ምስ ቴስ 9 ሚኢታዊ ኣንሊድድ ፔትሮል ዝሕወስ እዩ። እዚ ብኦክቴን ደረጅኡ ዝለዓለ ኮይኑ ዝሓሰረ እዩ። ኮይኑ ግና ንነዳዲ ተውፅኦ ገንዘብ ይቁጥበልካ ማለት ግን ኣይኮነን። እዚ ብኦክቴን ደረጅኡ ዝለዓለ ኮይኑ ዝሓሰረ እዩ። ኮይኑ ግን ንነዳዲ ተውፅኦ ገንዘብ ይቁጥበልካ ማለት ኣይኮነን። ፕሮፌሰር ኣማን ብዛዕባ እዚ ይገልጽ።
5: Adding a little bit of ethanol increases the octane rating. So for the same volume of fuel, you actually get a bit more punch out of the car.
4: ቁርብ ኢታኖል ምውሳኽ ነቲ ናይ ኦክቴን ደረጃ የወስኾ እዩ። ስለዚ ሓደ ዓይነት ብዙሕ ነዳዲ ካብቲ ማኪና ቁሩብ ይውሕድ ማለት እዩ። እቲ ናይ ኢቴን ሕፅረት ቀልጢፉ ዝውዳእ ምዃኑ እዩ። ስለዚ ኣብ ነፍሲ ወከፍ 100 ኪሎ ሜትር ኣብ ትጓዓዞ መጠን ነዳዲ ናይ 300 ወሰኽ ሃልኪ ከተስተብል ትኽእል ኢኻ። እንተኾነ ግን ዝሓሰር ዋጋ እዩ ዘለዎ። እዚ ክልተ ነገራት ኣብ ማዕራሪኻ ክርአ ዝኽእል እዩ።

ክብራ ሰማዕትና ናይ ሎም መደብና ክንምዘምና ርሳት ዜና ክደግመልኩም ኣብ ኣውስትራልያ ዓይነት ሓደ ሽኮር ታይፕ 1 ዲያቤትስ ንኸይወጥ ዝከዳና ጉፅፈን መድሃኒታት ጥቕሚ ክውዕል ጠዲቑ ካናዳ ብካቢ ቦላ ተጠቃ ሃገራት ዲሞክራሲያዊት ሪፑብሊክ ኮንጎ ኡጋንዳ ወይ ደቡብ ሱዳን ዝመፁ ጋያሹን 21 መዓልቲ ርእሶም ክገልሉ ዝሓትት መስርሕ ክጅምርያ ኣብዚ ዓመት እዚ ኣብ ስዑድ ዓረብ ዝግበር ናይ ሓጅ ጉዕዞ ልዕሊ 1.7 ሚልዮን ሰዓብቲ እምነት ምስልምና ተሳቲፎም ባር ሰማዕትና ናይ ሎም መደብና ዛዚብና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ክሱታት ሒዝና ክምለሰኩም ኢና ክሳብ ሽዑ ሰላም ክነጅምን ኔርኩም ንሳኩም ፀናሕኩ ኣዳለውን ኣቕራብን ዝመደብ ቤነ ሰመረ ብሩክ ማዓልቲ

0: እንደምናምሽታችኋል አድማጮቻችን። ለሐሙስ ግንቦት 20 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የአሜሪካ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድ የሚጠይቁ ኢትዮጵያውያን አሜሪካን ለቀው እንዲያመለክቱ መደረጉ ምን ያህል ያስኬዳል፣
1: አፕሊካንቶች መረጋጋት ይጠበቅባቸዋል፣ በዚህ ላይ ብቻ ተመስርተው የተለየ ውሳኔ መወሰን የለባቸውም ማለት ነው። እንደ ሁሉ ጊዜ አለመደናገጥ፣ ቶለረሽ የሆነ ዲሲዥኖችን አለመወሰን ጥሩ ነው።
0: አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘም መስማማታቸውን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። አሜሪካና ኢራን ከስምምነት ላይ መድረሳቸውና ስምምነቱን ትራምፕ እስኪያጸድቁት እየተጠበቀ መሆኑ ተዘገበ። የሁለቱን ሀገራት የዛሬው ሎብ በተመለከተ አጭር ዘገባ አለን።
2: የኢራንና የአሜሪካ ሁኔታ ዛሬም ሰላም ሲባል ጦርነት፣ ጦርነት ሲባል ሰላም እየሆነ ቀጥሏል። በሁለቱ ሀገሮች ዙሪያ አበይት ዜናዎች የሚከተሉት ናቸው። ኦማን በሆርሙዝ ወሽመጥ ላይ የሚጣል ቀረጥን በቀጥታም ይሁን በተዘዋዋሪ በማመቻቸት እንዳትሳተፍ አሜሪካ አስጠንቅቃለች። አሜሪካ አክላም ማንኛውም አካል በዚህ ተሳትፎ የሚገኝ ከሆነ ቅጣት እንደሚጠብቀው ተናግራለች። ትራምፕ ትላንት ባልተጠበቀ ሁኔታ የአሜሪካ አጋር የምትባለውን ኦማንን ሲያስፈራሩ ነው ያደሩት። እሷም ቢሆን ከቀበጠች ዶጋ መድ እናደርጋታለን፣ የተለየች ሀገር አይደለችም አይነት ንግግር ሲናገሩት ሰምተዋል። በኢራን ላይ ሸምቀቆ እያጠበቁ ያሉት የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት የኢራን አየር መንገዶች በሌሎች አገራት አውሮፕላን ማረፊያዎች ጭራሽ እንዳይጠቀሙ ለማድረግ እየሰሩ መሆናቸውንም ተናግረዋል። ከጥቂት ደቂቃዎች በፊት ስኮት ቤሰንት በኤክስ ገጻቸው ላይ እንዳሰፈሩት እርምጃው በኢራን ላይ የተጀመረው የኢኮኖሚ ማዕቀብ ዘመቻ አካል መሆኑን ጠቅሰዋል። የኢራን አየር መንገዶች ዓለም አቀፍ በረራ በሚያደርጉበት ወቅት የሌሎች ሀገሮችን አየር ማረፊያዎች ካልተጠቀሙ ከፍተኛ ምጣኔ ሀብታዊ ጫና ውስጥ ይወድቃሉ። የግምጃ ቤት ኃላፊው እንደሚሉት ኢራን በአሁኑ ሰዓት ነፍስ ውጭ ነፍስ ግቢ ሁኔታ ላይ ናት። ወታደሮቻቸው እየተከፈላቸው አይደለም፣ የፖሊስ አባላትም በስራ ገበታቸው ላይ የሉም ብለዋል የአሜሪካዊ ግምጃ ቤት ኃላፊ ስኮት ቤሰንት። ነገሮች የከፉ ቢመስሉም ዛሬም የሰላም ጭላንጭል ሲታይ ውሏል። ከጥቂት ሰዓታት በፊት የወጡ መረጃዎች አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘም ፍላጎት እንዳሳዩ የሚጠቁሙ ናቸው። ኢራንም በኒውክሌር ፕሮግራሟ ላይ ለመደራደር መስማማቷ ተዘግቧል። አክሲዮስ 2 የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱን ፕሬዚደንት ዶናልድ ትራምፕ እስኪያጸድቁት ብቻ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። አክሲዮስ ሁለቱ ሀገራት መስማማታቸውን ከዘገበ በኋላ መጠነኛ የነዳጅ ዋጋ ቅናሽ በዓለም ላይ ታይቷል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኝ አውሮፕላን ማረፊያ አቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነውብን የነበሩ ያሏቸውን 4 የኢራን ድሮኖች መጥተው እንደጣሉም ሴንትኮም የአሜሪካ ማዕከላዊ እዝ ገልጿል። ይበ እንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ አስገድዶታል። ይህ በእንዲህ እንዳለ አሁንም የፓኪስታኑ የውጭ ጉዳይ ሚኒስትር አይሻቅ ዳር አርብ ወደ ዋሽንግተን አምርተው ከአሜሪካ አቻቸው ሩቢዮ ጋር ሊወያዩ መሆኑን አስታውቋል። የአውሮፓ ህብረት ኮሚሽን በሳምንታት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ወይም የዋጋ ጭማሪ ሊታይ እንደሚችል አስታውቋል። በዛሬው ዕለት 3ኛ ወሩን የያዘውን ጦርነት ሙሉ በሙሉ ለመቋጨት የሚያስችል ስምምነት ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ ግን ትላንት የነዳጅ ቅናሽ ታይቷል። የዛሬው ጭማሪ ትላንት የታየውን ቅናሽ ወደ ቦታው የመለሰ ሆኗል። ለዓለም አቀፍ የነዳጅ ዋጋ በጥቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ ሐሙስ ንጋት ላይ 3.75 በመቶ ጨምሮ 97.83 ዶላር ገብቷል። የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ የ4 በመቶ ጭማሪ በማሳየት በበርሜል ወደ 92.22 ዶላር አሻቅቧል።
3: የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ ቋሚ መኖሪያ ፈቃድ የሚጠይቁ ስደተኞችን በመጀመሪያ ከአሜሪካ ወጡልኝ ከዚያ በኋላ ከሀገራቸው አሊያም ከሌላ ስፍራ ሆናችሁ አመልክቱ የሚል አስገዳጅ መመሪያ ያስተላለፈው በቅርቡ ነው። የአሜሪካ የኢሚግሬሽን አገልግሎት መስሪያ ቤት በእንግሊዝኛ ምህጻረ አጠራሩ USCIS የመኖሪያ ፈቃድ ወይም ግሪን ካርድ ከአሜሪካ ሆኖ ማመልከት ከእንግዲህ የተገደበ ነው ብሏል። ይህ አዲስ መመሪያ ኢትዮጵያውያን ላይ ምን ተጽዕኖ ይኖረዋል ስንል በአሜሪካ የስደተኛና ተያያዥ ጉዳዮች ጠበቃ የሆኑትን አቶ ሙሉ ዓለም ጌታቸውን አነጋግረናል።
1: በሁለት መልኩ ግሪን ካርድ ማግኘት ይቻላል። አንደኛው የኮንስላር ሰርቪስ በኩል ነው። ከአሜሪካ ውጭ አሜሪካ ውስጥ ያለ ግለሰብ ፋይል አድርጎ ሊሆን ይችላል። ራሱ ወደ አሜሪካ መምጣት የሚፈልገው ግለሰብ ፋይል አድርጎ ግን በኮንስላር ሰርቪስ በኩል አፕሮቭ ተደርጎለት ፕሮሰሱ በግሪን ካርድ ወይም በኢሚግራንት ቪዛ ወደ አሜሪካ የሚመጣበት ሲስተም ነው አንድ ግሪን ካርድ የማግኘው መንገድ። ሁለተኛው አጀስትመንት ኦፍ ስታተስ ይባላል። ስሙ ራሱ አጀስትመንት ኦፍ ስታተስ አሜሪካ ውስጥ ለሚደረግ የግሪን ካርድ አፕሊኬሽን የሚውለው አንድ ሰው አሜሪካ ውስጥ በተለያየ የነን ኢሚግራንት ቪዛ ቢዋን፣ ቢቱ፣ ኤፍዋን የተማሪዎች የቱሪዝም ማለት ነው ቢዋን ኦር ደግሞ የቢዝነስ ሾርት ተርም ቢዝነስ ማለት ነው ቢዋን ቪዛ፣ በዲፕሎማቲክ ፓስፖርት ሊሆን ይችላል። እንደገና ራሱ ዱዋል ኢንቴንት ወይም አሜሪካ ውስጥ መጥቶ ግሪን ካርድ የማግኘት ፍላጎት ኖሮት እንኳን የሚያስመጣ ቪዛዎች አሉ እንደ O1 ቪዛ የሚባል ኦር H1B ቪዛ። በእነዚህ ከመጣ በኋላ አሜሪካ ውስጥ ሆኖ ለግሪን ካርድ አፕሊኬሽን ፋይል ያደርጋል። የተማሪዎች ብዙ ጊዜ በስራ በኩል ኦፒቲ ፕሮግራማቸውን ከጨረሱ በኋላ የትሬኒንግ ፕሮግራማቸውን ከጨረሱ በኋላ አሰሪዎቻቸው ፋይል የሚያደርጉላቸው ሲሆን እናንተ ደግሞ ፒኤችዲ ያላቸው ኦር ማስተርስ ዲግሪ ያላቸው ሰዎች ራሳቸውን ሰልፍ ስፖንሰር የሚያደርጉበት ናሽናል ኢንትረስት ዌቨር ቪዛ የሚባል ኦር ኤክስትራ ኦርዲነሪ ኳሊቲ ያላቸው ሰዎች ኦር በሜሬጅ በኩል ወደ አጀስትመንት ኦፍ ስታተስ የአሜሪካ ዜጋ ማግባት የሚሄዱ ሰዎች አሉ። እነዚህን አስመልክቶ ነው እንግዲህ ፖሊሲ ማብራሪያ ወጣው።
2: ምንድን ነው ግን ይሄ የፖሊሲ ማብራሪያ ዋና ይዘቱ ወይም ዓላማ ያደረገው ምንን ነው?
1: ዩኤስኤስ ያለው እንግዲህ የመጀመሪያ ህጉ ሲወጣ ወደ ነበረበት መንፈስ መልሰነዋል። ህጉ ሲወጣ የነበረው መንፈስ ኤክሰፕሽናል ሰርከምስታንስ ሲኖር ብቻ ነው አንድ ሰው አጀስት ማድረግ የሚችለው። በኋላ ላይ ግን ይህን ኢንተርፕሪቴሽን ኤክስፓንድ አድርገን ማንኛውም ሰው አሜሪካ ውስጥ ከገባ በኋላ አጀስት የሚያደርግበትን እድል ፈጥረናል። ይሄ ትክክል አይደለም፣ ሉፕ ሆለው አቢዩስ ተደርጓል፣ ህጉ ኦብጀክቲቭ አይደለም ብለው የተለያየ ኬዝ ሎዎችን በተለይ የቦርድ ኦፍ ኢሚግሬሽን አፒልስ ኤንድ ኢሚግሬሽን ኮርትስ የወሰኑትን ውሳኔዎች ነው እንደ ማስረጃ የጠቀሱት። እንግዲህ ኒሞ ይሄ ነው። ስለዚህ ያለው ፖል ተዘግቷል። ከዚህ በኋላ ኤክሰፕሽናል ሰርከምስታንሶችን አፕሊካንቶች ማረጋገጥ ማሳየት ካልቻሉ በቀር ከአሜሪካ ሆነው አጀስት ማድረግ አይችሉም።
2: ሙሉ ዓለም ኤክሰፕሽናል ያልከው ነገር ምንድን ነው? አሜሪካ ያሉ ኢትዮጵያ ላይ የሚኖረው ትርጉም እሱንም ብታስረዳን። ለምሳሌ ጥገኝነት ለማመልከት በሚያስቡና ሂደቱንም በጀመሩት ላይ ያለው ተፈጻሚነት ምን ይመስላል ነው ወይስ እነሱን አይመለከትም?
1: በዚህ ውስጥ ኤክስክሉድ ያደረጋቸው ያላካተታቸው ግሩፖች አሉ። ለምሳሌ አሳይሊዎች፣ አሳይለም ስታተስ ያገኙ ሰዎች፣ ሪፊጂ ስታተስ ያላቸው ሰዎች፣ የባዋ ቫዮለንስ አጌንስት ውመን በቫዮለንስ ምክንያት ግሪን ካርድ የሚጠይቁ ኦር የሂማን ትራፊኪንግ ቫዮለንስ ቪክተም የሆኑ ሰዎች ዩና ቲቪዛ የሚባሉ ያላቸው እነዚህን አካትትም። እነዚህ ከሀገር ወጥተው አጀስት ማድረግ አይጠበቅባቸውም። እዚህ መቆየት አሜሪካ ውስጥ መቆየት ይችላሉ። እነዚህ ውጭ ያሉ ሰዎች ሁሉ ኤክሰፕሽናል ሰርከምስታንስን ማሳየት ይኖርባቸዋል። ለምን አገራቸው ሄደው በቆንስላር ሰርቪስ በመጀመሪያው አገልግሎት ሄደው ግሪን ካርድ ይዛቸው አፕሮቭ ተደርጎ እዚህ መምጣት እንደማይችሉ ያ ለእነሱ እንደማይቻል ማሳየት ይጠበቅባቸዋል።
2: እሺ፣ ስለዚህ ግልጽ ከሆነልኝ ቋሚ የመኖሪያ ፈቃድን ለማግኘት ቀደም ሲል በማንኛውም መንገድ አሜሪካ ከተገባ በኋላ ጥያቄ ማቅረብ ይቻል ነበረ። አሁን ግን ያ ሰው ከአሜሪካ ወጥቶ ጥያቄውን ያቀርብ ነው ነጥቡ አይደለ? ይሄ ኢትዮጵያውያንን በተለይም ጥገኝነት ጥያቄዎችን እንደማይመለከት ተቀሳ አድርጋል።
1: ጥገኝነት ጥያቄዎችን ሳይሆን ጥገኝነት ጥያቄያቸው ተቀባይነት ያገኙ ሰዎችን ነው የማይመለከተው። ያ ጥገኝነት ጥያቄዎችን ያካትታል። ምክንያቱም እነሱ ገና አሳይለማቸው አፕሮቭድ ስላልተደረገ ይህን በእርግጥ የተሻለ እድል ይኖራቸዋል ጥገኝነት ካልጠየቁ ሰዎች። ምክንያቱም እኔ ጥገኝነት ጠይቅ ያለው ወደ ሀገሬ መመለስ አልችልም፣ ለዚህ ነው ከዚህ አጀስት እያረኩ ያለሁት ብለው ለማቅረብ እድል ያገኛሉ። ስለዚህ አሁን ያለው የፖሊሲ ማብራሪያ ጥገኝነት ለተጠየቁ ሰዎች ፌቨሬብል ሊሆን ይችላል እንዳልከው፣ ግን እነሱን አካትትም፣ ግን ፌቨሬብል ሊሆን ይችላል።
2: ግልጽ ያልሆነልኝ ምሎ አለም ለተማሪዎችና ይሄ በጋብቻ ወይም በሌላ መንገድ ወደ አሜሪካ ገብቶ ቋሚ አሜሪካን ሀገር መኖሪያ ፈቃድ ግሪን ካርድ ለሚጠይቁ ውጡና አመልክቱ ሲባል ስሜት ይሰጣል። ነገር ግን አንድ ጥገኝነት ጠያቂ እዚሁ አሜሪካ ሊቀር ሲል ኢትዮጵያ ሀገሬ ከገባው አደጋ ላይ ወድቃለሁ በሚል ታሳቢ እንደሆነ መቼስ ግምት ይያዛል ብዬ ነው።
1: ኦፊሰሩ ክሌሙን ሊመለከት ይችላል። አሁን ከዚህ በፊት አንድ ሰው አሳይለም ላይ ሆኖ በሜሪጅ አፕሊኬሽን ላይ ቢገባ ኦፊሰሮች ስለ አሳይለሙ የማየት መብት የላቸው፣ የእነሱ ስልጣን አይደለም። አሁን ላይ ግን ያን በከፊልም ቢሆን የማየት ስልጣን ይሰጣቸዋል።
2: ያ ማለት እድሉ ይሰፋል ነው እንጂ ኤክስክሉድ አልተደረገም ነው አይደለ?
1: ምንድነው መሰለህ ህጉ ቤዚክሊ ኤክስትራኦርዲነሪ ሰርክምስታንስን ማሳየት አለብህ ለምን ከሀገርህ ሆነ ግሪን ካርድ ማግኘት እንዳልጀመርክ። ስለዚህ አሳይለም በየገባ ሰው አሳይለሙ አፕሩቭድ አልተደረገም፣ ግን አሳይለም ላይ ገብቷል፣ አሳይለም ፋይል አድርጓል። የገባ ሰው እድሉ ይሰፋል። ምክንያቱም ከኢትዮጵያ ሄጄ ለምሳሌ ኤግዛምፕልን ብንወስድ ከኢትዮጵያ ሄጄ በግሪን ካርድ መምጣት የማልችለው ምክንያቱም የኢትዮጵያ መንግስት ብመለስ ያስረኛል፣ አደጋ ይችልብኛል፣ ኦር ደግሞ ከመንግስት ጋር የተያዙ ኃይሎች። ስለዚህ ለዚህ ነው ይሄን ደግሞ የሚያሳዩ አፕሊኬሽኖችን ከዚህ በፊት አስገብቻለሁ። ስለዚህ በዚህ ምክንያት ከአሜሪካ ውስጥ አጀስት እንዳደረግ ይፈቀድልኝ ቢል ከአንድ ኦርዲነሪ ፐርሰን አሳይለም ፋይል ካላረገ ሰው ግን ወደ ግሪን ካርድ አፕሊኬሽን ከሄደ ሰው የተሻለ እድል ይኖረዋል።
2: ሙሉ አለም በአንድም ሆነ በሌላ ምክንያት በዚህ ሂደት ላይ ያሉ አድማጮችም ሊኖሩን ስለሚችሉ ይሄ እንደው እንደማጠናቀቂያ ይሄ ፖሊሲ ለውጥ የሚጸና ይመስልሃል? ምንስ ማድረግ አለባቸው? ምን አይነት ጥንቃቄስ ማድረግ አለባቸው ትላለህ? በዚህ እንጨርስ።
1: እኔ ቤዚክሊ የምለው ምንድን ነው እንግዲህ ኒሞ ከወጣ በኋላ ብዙ የሊጋል ኤክስፐርቶች ፑሽባክ አድርገዋል። አንደኛ ህጉ የማይለውን ነገር ነው ኒሞ የገለጸው፣ የጠቀሷቸውም ኬዝ ሎዎች እንደዛ የሚሉ አይደሉም። ስፔሲፊክሊ የተጠቀሱት በጣም ለተለየ ሴናሪዮ ነው እነዛ እና ግን ለእነሱ በሚመች ሁኔታ ነው ያቀረቡት። ይሄ ምን ማለት ነው? ወደ ፍርድ ቤት ቢሄድ ይሄ ፖሊሲ ሚሞራንደም ሚስተን አይደለም። በትራምፕ አድሚኒስትሬሽን ባለፉት አንድ ዓመት ከስምንት ወር ከስድስት ወር የተመለከትነው ነገር ፍርድ ቤቶች ህጉን ለማክበር ፈቃደኛ መሆናቸውንና አቅሙ እንዳላቸው አሳይተዋል። የትራምፕ አድሚኒስትሬሽን የሾማቸው ዳኞች እንኳን ቢሆኑ ለህጉ ታማኝ የመሆናቸውን ዝንባሌ ሁሉም ባይሆኑ በብዛት አሳይተዋል። ስለዚህ ፑሽባክ እንደሚገጥመው አልጠራጠርም እና አፕሊካንቶች መረጋጋት ይጠበቅባቸዋል። በዚህ ላይ ብቻ ተመስርተው የተለየ ውሳኔ መወሰን የለባቸውም። አሁን ላይ እንደ ሁል ጊዜው አለመደናገጥ፣ ቶሎረሽ የሆነ ዲሲሽኖችን አለመወሰን ጥሩ ነው። ኢቨን ኢፍ የኢሚግሬሽን ላንድስኬፑ ከቀን ወደ ቀን እንደምታየው አዳዲስ ነገሮችን እያስተናገደ ቢሆን
3: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በኬንያ የሴቶች አዳሪ ትምህርት ቤት ህንፃ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሞቱ። ረቡዕ እኩለ ሌሊት ናኩሩ በተባለው የኬንያ ግዛት ውስጥ የሚገኝ ትምህርት ቤት የተማሪዎች ማደሪያ ህንፃ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሲሞቱ 74 ተማሪዎች ላይ ጉዳት ደርሶ ሆስፒታል መግባታቸውን ፖሊስ አስታውቋል። የፖሊስ መርማሪዎች ስለ አደጋው ምርመራ እያደረጉ መሆኑን ተናግረዋል። እስራኤል የደቡባዊ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ አዘዘች። የእስራኤል ጦር በደቡባዊ ሊባኖስ የሚገኝን ግዙፍ ክፍል የግጭት ዞን የሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛህራኒ ወንዝ ሰሜን አቅጣጫ እንዲጓዙ አሳስቧል። የቀድሞው የአሜሪካ ፕሬዝደንት በአገሪቱ ፍትህ መስሪያ ቤት ላይ ክስ መሰረቱ። የቀድሞው የአሜሪካ ፕሬዝደንት ጆ ባይደን ከግል ታሪክ ጸሐፊያቸው ጋር ያደረጉት ቃለ ምልልስ ይፋ እንዳይሆን ለማድረግ የፌዴራል መንግስቱ ላይ ክስ መስርተዋል። ጆ ባይደን ቃለ ምልልሱ ግላዊ መረጃ እንደሆነ በመግለጽ ሊያሳፍር የሚችል ዝርዝሮችን ይዞ ሊሆን ይችላል ብለዋል። ባይደን የሚስጥራዊ ሰነዶች አያያዛቸውን በሚመለከት ምርመራ በተከፈተባቸው ወቅት ነበር የድምጽ ቅጂና የቃለ ምልልስ ጽሑፉ የተገኘው። በዩክሬን ጦርነት 500 ሺህ ገደማ የሩሲያ ወታደሮች መገደላቸውን የዩኬ ስለላ ተቋም አስታወቀ። ከዩናይትድ ኪንግደም የስለላ ተቋማት ትልቁ የሆነው GCHQ ሩሲያ በዩክሬን ላይ ሙሉ ወረራ ከከፈተችበት የአውሮፓውያኑ 2022 ወዲህ 500 ሺህ ገደማ ወታደሮች ተገድለውባታል ብሏል። ኬቭና ሞስኮ አንዳቸው የሌላኛቸውን ወገን ላይ የደረሰውን የጉዳት መጠን በተመለከተ በተከታታይ ቁጥሮችን ሲገልጹ ቆይተዋል። ባለንበት ዘመን ከአንዱ የዓለም ጫፍ ወደ ሌላኛው ጫፍ ከሰከንድ በታች በሆነ ቅጽበት የድምጽ የጽሑፍና የቪዲዮ መልእክት ልውውጥ ማድረግ ይቻላል። ለዚህ ደግሞ ዓለም አቀፉ የበይነመረብ ትስስር ኢንተርኔት ሁሉንም ነገር አቅልሎታል። ለመሆኑ ይህ ሁላችንንም እንዲህ ያስተሳሰረን የኢንተርኔት መድረክ እንዴት ዓለምን በሙሉ አዳረሰ? ኢንተርኔት የሚደርሰንስ በባህር ነው ወይስ በሳተላይት? የካሌብ ሞገስ ዘገባ ምላሻለሁ።
4: ከጧት እስከ ማታ ዓለምን የምንቃኝበት ኢንተርኔት ወደኛ የሚደርሰው ውቅያኖስን በሚያቋርጡ ገመዶች አማካይነት ነው። የኢንተርኔት የጀርባ አጥንት የሚባሉ 600 የሚደርሱ ኬብሎች ባህር ውስጥ ተዘርግተው መላው ዓለምን ያገናኛሉ። የሞባይል ኔትወርክ በ4G፣ 5G እና የክላውድ ጽንሰ ሐሳብ ስለሚዘዋወር ኢንተርኔት ሙሉ በሙሉ ገመድ አልባ እንደሆነ ሊሰማን ይችላል ይሆናል። ግን እውነታው ይህ አይደለም። ኢንተርኔት እንዴት እንደሚሰራና ምን ያክል ረጅም ገመዶችን እንደሚጠቀም እንቃኛለን። ውቅያኖስ ወለል ላይ የሚቀበሩ ገመዶች በአህጉራት መካከል ኢንተርኔትን ያዘዋውራሉ። በኢንተርኔት ፊልም የምናየው፣ በማህበራዊ ሚዲያ ፎቶ የምናጋራው፣ እንዲሁም ክላውድ ላይ ፋይል የምናከማቸው ከነዚህ ገመዶች በሚገኝ ኢንተርኔት ነው። በ1970ዎቹ ዝነኛ የሆኑ የመጡት የፋይበር ገመዶች መረጃዎችን በብርሃን ፍጥነት ያስተላልፋሉ። እንዴት ይሉ ይሆናል? እነዚህ ገመዶች ወርልድ ዋይድ ዌብ በመጠቀም መረጃ በፍጥነት እንዲዘዋወር ያግዛሉ። ነገር ግን እነዚህ ዳታዎች ወዴት ነው የሚሄዱት? መልሱ ወደ መረጃ ቋት ነው፣ አሊያም ወደ መረጃ ማከማቻ ማዕከል። ውቅያኖስ ውስጥ የሚዘረጉት ገመዶች ወደ ተለያዩ ስፍራዎች መረጃ የሚያደርሱት በዚህ መልኩ ነው። የኢንተርኔት ዓለም አእምሮ ልንለው እንችላለን። እንደ ጉግል፣ ሜታ፣ ኔትፍሊክስ እና አማዞን የመሳሰሉ ድርጅቶች መረጃዎቻቸውን የሚያከማቹት በእነዚህ የመረጃ ቋቶች ውስጥ ነው። እነዚህ የመረጃ ማዕከሎች በከፍተኛ ሁኔታ ነው የሚጠበቁት። ለአብነት የጉግል የመረጃ ማዕከል ሰራተኞች የአይናቸውን ብሌን አሻራ ተጠቅመው ነው ወደ ማዕከሉ የሚገቡት። እነዚህ የመረጃ ቋቶች በብረት ሳጥኖች የተሞሉ ሲሆን ደመኞች በእነዚህ ሳጥኖች ነው መረጃዎቻቸውን የሚያስቀምጡት። ነገር ግን ከፍተኛ የሆነ የኤሌክትሪክ ኃይል ይፈልጋሉ፣ ምክንያቱም ሁሌም የሚሰራ ማቀዝቀዣ ይገጠምላቸዋል። ላፕቶፓችንን ለሰዓታት ስንጠቀም እንደሚግለው ሁሉ የመረጃ ሳጥኖቹ ግለው እንዳይቀልጡ ነው ማቀዝቀዣ የሚያስፈልጋቸው። በአብዛኛው መረጃዎች ወደኛ የሚደርሱት ከነዚህ የመረጃ ቋቶች ተነስተው ነው ማለት ነው። ይህ ነገር የሚከናወነውም በኔትወርክ ገመድ ነው። የመጨረሻ መዳረሻቸው ተጠቃሚው ነው። በዋይፋይ አሊያም በ4G እና 5G ቴክኖሎጂ አማካይነት ይሰራጫሉ። ለምሳሌ ዩቲዩብ ላይ አንድ ቪዲዮ ተጭነው እስኪጫወት ድረስ የሚወስደው ጊዜ መረጃው ከማዕከሉ ተነስቶ በፋይበር ገመድ አድርጎ እስከ እርሶ ኔትወርክ እስኪደርስ የሚወስድበት ጊዜ ነው። ምስጋና ለዘመናዊ ቴክኖሎጂ ይሁንና ይህ ሁሉ የሚከናወነው ከአንድ ሰከንድ ባነሰ ጊዜ ውስጥ ነው። ለመሆኑ ከአንድ አህጉር ወደ ሌላኛው መረጃ የሚያስተላልፉት ገመዶች ውቅያኖስ ውስጥ የሚተከሉት እንዴት ነው? ገመዶች የውቅያኖስ ወለል ላይ የሚቀበሩት በመርከቦች አማካይነት ሲሆን በሺዎች የሚቆጠሩ ኪሎ ሜትሮች የሚቆጠር ገመድ ውቅያኖስ ውስጥ ይገኛል። እኒህ ውቅያኖስ ውስጥ የሚዘረጉ የፋይበር ገመዶች በአማካይ የ25 ዓመት ዕድሜ አላቸው። ችግር ቢያጋጥም ወይም ጉዳት ቢደርስባቸው ጥገና ይደረግላቸዋል። በአብዛኛው በባህር ዳርቻዎች አካባቢ ሙያተኞች ጠልቀው ገብተው ጥገና ያደርጋሉ። ችግሩ የተፈጠረው ጥልቀት ያለው ቦታ ከሆነ ግን አማራጩ ሮቦት መላክ አሊያም ገመዱን ወደ ባህር ዳርቻ አውጥቶ መጠገን ነው። የኢንተርኔት ገመዶች በተደጋጋሚ ጥቃት ይደርስባቸዋል። ሩሲያ በዩክሬን ላይ ወረራ ከፈጸመች ጀምሮ በባልቲክ ባህር ላይ ቢያንስ 11 ኬብሎች ጉዳት ደርሶባቸዋል። ጥቃቱን የሩሲያ የጦር ኃይል እንደፈጸሙ ይጠረጠራል። ከጋዛ ጦርነት በኋላ ደግሞ የየመን ሁቲ አማጽያን በቀይ ባህር በኩል የተዘረጋውን የኢንተርኔት ገመድ ያጠቃሉ የሚል ስጋት አድሮ እንደነበር ይታወሳል። የፌስቡክ፣ ኢንስታግራም እና ዋትስአፕ ባለቤት የሆነው ሜታ 50,000 ኪሎ ሜትር የሚረዝም ኢንተርኔት ገመድ ከውቅያኖስ በታች ሊዘረጋ መሆኑን በቅርቡ ማስታወቁ አይዘነጋም። ዝርጋታው ዩናይትድ ስቴትስ፣ ህንድ፣ ደቡብ አፍሪካና ብራዚልን እንዲሁም ሌሎች ሀገራትን የሚያገናኝ ነው። ዝርጋታው ሲጠናቀቅ በዓለማችን ረጅሙ የኢንተርኔት ገመድ ይሆናል።
3: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።
5: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ቢያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት

0: ሰላምታ ናይ ብጻሕኩም ክቡራት ሰማዕትና ናይ ዕለተ ሓሙስ መደብና ጀሚሩሎ ኣምባሳደር ዓንደ ብርሃን ብዛዕባ ዝምድና ኤርትራን ኣሜሪካን
1: ንድሕሪ ኣብ ፕረዚደንት ትራምፕ ብሓቂ ወሲኑ እቲ እግራ ተላዒኑ እቲ ዝምድና ፅቡቅ ክምዕብል ይኽእል ዝብል ግምት ኣለኒ።
0: ምርጫ ኢትዮጵያ ክትፈልጥዎም ዘለኩም ሰለስተ ነገራት
2: ጠቅላይ ሚኒስትር ኣብይ ዳግማይ ከም ዝምረፅ ርብርሰት ኣማነት ክህልዎ እዩ። እዚ ግን ብዙሓት ፀገማት ውሽጣዊ ድሕንነት ንዓብታትን ስጋት ምውላእ ሓድሽ ኩናት ኣብ ሰሜንን ምህላዎም ከምኡውን ዓብዪ ዲሞክራሲያዊ መስርሕ ምክያድ ንዝብል ከደብዝዞ የብሉን።
0: ጥዕናና ንምውሓስ መዓልታዊ ክንገብሮም ዘለና ሓሙሽተ ቀለልቲ ልምድታት ሓፀርቲ ዜናታት እውን ኣለና።